ሳነ ዘይሬ ኩሎ ከልብነ ጻድቅ ከዊኖ መሐሪ ከዊኖ ሩቅማት ከዊኖ ወብዛ ምረት ከዊኖ በበላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆበ ጽድቃ ጸድቀነ ንለመጠን ዘንበለ ግዛት እግዚአብሔር የዚያን ይሴባይታኳ ስሙ ለእግዚአብሔር

0: ኢየሩሳሌም ሰላም
1: ሰላም ሰላም
0: ሰላም
1: ኢየሩሳሌም ሰላም
0: ሰላም ሰላም
1: ሰላም
0: ቤተ መቅደሱ ሰላም
1: ሰላም ሰላም
0: ሰላም
1: ቤተ መቅደሱ ሰላም
0: ሰላም ሰላም
1: ሰላም
0: ጽዮን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ጽዮን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ጽዮን መካን